እዚ ፈነወ ራድዮ ጽንዓት ማንሃይም እዩ። ራድዮ ጽንዓት ማንሃይም ኣብ ቤርሙዳ ፉንክ ብ89.6 ብ105.4 ሜጋሃርስ ንማንሃይምን ሃይድልበርግን ከባቢውን ይፍኖ። ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ሰላም ከመይ ቀኒኹም ተኸታተልቲ ራድዮ ፅንዓት ከተማ ማንሃይም ሎሚ ዕለት 10/5/2026 ብኻልእ ከዓ ማዘርስ ደይ ወይ ድማ መዓልቲ ኣዴታት እዩ። ኣብ ናይ ሎሚ መደብና ሕፅር ዝበለ ብጋዜጣዊ መግለፂ ክህልወና እዩ። ከምኡውን በዚ ዝኸይድ ዘሎ ወይ ቅነ መዓልትና ፅነትና ባንዴራና ኣብ ብዙሕ ቦታ ስንጥቀመላ ኣብ ኣገባብ ኣጠቃቅማ ዝረአ ጉድለታት ከዓ ኣቐዲሙ ክእረም ተተኻኢሉ ሓበሬታ ንምሃብ ንሕናን ባንዴራናን ዘርእስቱ መደብ ኣለና። ከምኡውን ቃለ መሕተት ክህልወና እዩ ምስ ብፃይ ስፋፍ ኣለና። ኣብ መወዳእታ እውን ብምክንያት ነዚ ሎም መዓልቲ ዝበዓል ዘሎ መዓልቲ ኣዴታት ዝጠቅስ ፅሑፉን ክህልወና እዩ። ስለዚ በዚ ኣጋጣሚ ንኩለን ኣዴታት ዓለም ብፍላይ ካኣዴታት ኤርትራውያን ዮሃና ክንብለን ንፈቱ። ስለዚ እዚ መደብና ከምዚ ቀፂልና ዘለና ኣብ ርእሲ እውን ተወሳኺ ማለት ደርፍታትን ሓበሬታትን እውን ክህልወና እዩ።

ምልዓል እገዳ ኣብዚ እቲ ንልዕሊ 20 ዓመታት ኣብ ልዕሊ ኤርትራ ዝፀንዐ ዘይምኹኒ እገዳታት ንኽልዓል ስጉምቲ ናይ ምውሳድ ተገዳስነት ከም ዘሎ ዝእምተሉ ዘሎ ህሞት ንታሪክን ነቲ ዝበሃል ዘሎ ቅኑዕ ኣንፈት ንምትሓዝን ንድሕሪት ተመሊስካ ዕቱብ ገምጋም ምክያት ኣገዳሲ እዩ። ኣብ መወዳእታ 2029 ኣብ ቅንያት ክሪስማስ ምምሕዳር ኦባማን ዝፈብረኾን ዝደፍኣሉን ዝኾነ ጭብጢ ወይ መርትዖ ዘይነበሮ ዝኾነ ሕጋዊ መስርሕ ዘይተኸተለ ዓላቕ እገዳ ብስም ባይቶ ፀጥታ ሕቡራት ሃገራት ተበይኑ። መጎታዊ ኩነነና ከዓ ሽዑ ኣውጅና። እቲ ዝገርም ሽዑ ናይ ፌደሬሽን ሩስያ ወኪል ኣብ ኒውዮርክ ንናይ ምምሕዳር ኦባማ ዓሎቕ ብምሉእ ክድግፍ ከሎ ናይ ቻይና ወኪል ከዓ ስማዊ ኣብስቴንሽን ኣብቲ ጉሁድ ዓሎቕ ኣመስጊቡ። ድሕሪ ናይ 9 ዓመታት ዓናዊ ሳዕቤናት ናይቲ ዓላቂ እገዳ ኣብ 2028 እገዳ ይለዓል ኣሎ ምስ ተባህለ እውን ዋላ እኳ ደንጉዩ ዝመፀ እወታዊ ስጉምቲ እንተነበረ የቐንየልና ይበልና። ምእንቲ ሓቅን ፍትሕን ክረጋገፅ ብቐደሙ ስለምንታይ እገዳ ክምለሽ ኢና ጠሊብና። ዛጊት ከዓ ኣይተመለሸን። ንሸባብ ዝድግፍ ዝነበረን ዘሎን መን እዩ? ናይ ዓላቆ ኣገዳታት ተሓታትኸ ኣብ ቅድሚ ሕጊ ይቕረብ። ከም መቐፀልታ ዝምዕብሉ ሕርያታት ምምሕዳር ባይደን ንኣመሉ ኣብ 2021 ዓላቁ ዘይሕጋዊ በይናዊ እገዳታት ወሲኑ። ጭንቀትን ቅርሕንትን ዘበገሶ ዓሎቕ እዩ ነይሩ። ኣብ ሰዓቱ ከዓ ተኾኒኑን ተመኪቱን። ኣብ ዝሓለፈ መዓልታት ምምሕዳር ባይደን ዝበየኖ ዓላቁ እገዳ ተላዒሉ ተባሂሉ ደጊምና ፍትሒ ይረጋገፅ፣ ድግሲ ባይደናት ከይመላለስ ፍወሳ ዝንቡዕ ፖሊሲታት ይገበር። ኣብዚ ቅንያት እዚ እቲ ብሕቡራት መንግስታት ኣሜሪካ ዝተበየነ ዘይሕጋውን በይናውን እገዳታት ኣብ ቀረባ ግዜ ክለዓል እዩ ዝብል ፀብጻባት ኣሎ። እዚ ስጉምቲ እዚ ነቲ ጉጉይ ፖሊሲታት ብዘላቕነት ብምእራም ፍትሒ ሕጋውነትን ርትዓዊ ዘረጋግፅ ክኸውን ተስፋ ንገብር። ሚኒስትሪ ዜና ኣስመራ 6 ግንቦት 2006

ንሕናን ባንዴራን ብዛዕባ ባንዴራ ብዙሕ መግለፂታት ክወሃብ ይኽእል እዩ። ብሓፂሩ ባንዴራ ክትበሃል ከላ ሓደ ህዝብን መንግስትን ንዝኣምነሎም ምልክታታት ሕብርታትን ጠሚራ ብምሓዝ ንሓንቲ ሃገር እትውክል ሰንደቕ ወይ ሲምቦል ማለት እያ። ባንዴራ በቶም ሒዛቶም እትርከብ መሰጥቲ ምልክታታት ሕብርታትን ኣቢላ ንዜጋታት ሓንቲ ሃገር ኣብ ግዜ ሰላም ሓበንን ባህታን ኣብ ግዜ ኩናት ከዓ ትብዓትን ንመስዋእቲ ድልው ምዃንን እተስንቕ ሰንደቕ እያ። ብኣጠቓላለዩ ከምቲ ሓደ ዜጋ ብመንነት ወረቐቱ ዝልለ ሓንቲ ሃገርን ህዝብን መንግስትን እውን ብባንዴሮኦም እዮም ዝድለዩ። ባንዴራ እትሕዞም ምልክታታትን ሕብርታትን ንፅባቐ ተባሂሎም ዘይኮነ ዓሚቕ ትርጉም ንዘለዎም ነገራት ንምንፅብራቕ ዝዓለሙ እዮም። ንኣብነት ከምቲ ኩሉ ኤርትራዊ ዜጋ ዝፈልጦ ባንዴራ ኤርትራ ቀጠልያ፣ ቀይሕን ሰማያውን ሕብርታት ዝሓዘት ኮይና ኣብቲ ቀይሕ ሕብሪ ብጫ ውሉዕ ኣላ። እቲ ቀጠልያ ንመሬትና ሰማያዊ ንባሕርና ዝውክል ክኸውን ከሎ እቲ ቀይሕ ሕብሪ ድማ ንክብርን ናፅነትን ሃገር ቅድሚ ሎሚ ንዝተኸፍለን ንብድሕሪ ሕጂ እውን ክኽፈል ንዝኽእልን መስዋእቲ ወይ ደም የመልክት። እቲ ኣብ ውሽጢ ቀይሕ ሕብሪ ዘሎ እውን እትሕዝቶ ማዕድናት ክንፀባረቕ ከሎ ምልክት ኣውሊዕ ኣብ ሰላም ንዘለና መርገፅን እምነትን ይውክል። ባንዴራ ጀርመን ከም ኣብነት እንተወሲድና እውን ካብ ልዕሊ ንታሕቲ ጸሊም፣ ቀይሕን ብጫን ሕብርታት ዝሓዘት እያ። ብኣገላልፃ ክላውስ ቪትደ ዝተባህለ ውሩይ ጀርመናዊ ወተሃደራዊ ፈላስፋ እቲ ጸሊም ንጽንኩር ኩነታት፣ እቲ ቀይሕ ንገድልን መስዋእትን፣ እቲ ብጫ ከዓ ንራህዋ ወይ ብርሃን ዝውክል ክኸውን ከሎ ጥቕልል ኣቢልካ ክግለጽ ከሎ ብጽንኩር ኩነታት ማለት ብጸሊም፣ ብገድልን መስዋእትን ቀይሕ ሓሊፍና ናብ ራህዋ ወይ ብጫ ንሰግር ማለት ምዃኑ ክላውስ ቪትፌ ይገልጽ። ግን ሓቂ ጀርመን ነዚ ትርጉም ባንዴራኣ ክልተ ግዜ ብፅቡቕ ኣብነት ያረጋጊጻቶ። ኣብ ቀዳማይ ኩነት ዓለም ይኹን ካልኣይ ከም ሕሱም ተሳዒራን ዓንያን እያ። ኣብ ክልቲኡ ኩነታት ግን ሰብ ክኣምኖ ብዘይክእል ካብ ሓምኩሽቲ ተንስአን ብምዕባለ ልዕለቶም ዝሰዓርዎ ሃገራት ክትከውን በቂዐ። ሃገራዊ ባንዴራና ናሽናል ፍላግ ቫልዳሚር ዝተባህለ ንኡስ ዴኒማርክ ቅድሚ 800 ዓመት ኣቢላ ኣብ 1212 ብወግዒ ኣብ ኣገልግሎት ዝወዓለት። ኣብቲ ሽዑ ዝነበራ ሃገራት ድማ ኩለን ተኸተላ እሞ ኣገዳስነት ባንዴራ ኣብ ውግእ ማእከላይ ዘመን እናለዓለ መፀ። ዝኸበርኩም ሰማዕትና ኣብቲ ካልኣይ ክፋል ቅድሚ ምእታውና ብዛዕባ ንባንዴራና ኣጠቓቕማ ኣተሓሕዛ ከመይ ክኸውን ከም ዘለዎ ምስ ብፃይ ስፋፍ ሓደ ናይ ቃለ መሕተት ክንካይድ ኢና። ብድሕሪኡ ግን ኣብቲ ሕግታት ሓደ ብሓደ ክንኣትዎ ኢና። ሕጂ ንብፃይ ስፋፍ ቴሌፎን ደዊልና ክንረኽቦ ኢና። ናብ ቴሌፎን ቅድሚ ምባልና ግን መቕሩብ

0: ዝኸበርኩም ሰማዕትና ብፃይ ስፋፍ ኣብ ቴሌፎን ረኺብና ኣለና። ስለዚ ሰላም ብፃይ ስፋፍ፣ ንሰማዕትና ሰላም ንኽትብል ኣብ ሬድዮ ኣብ ኤር ኣቲኻ ኣለኻ።
1: መርሓባ ይቀኒየለይ።
0: ኦኬ፣ ድምፂ ውስኽ እንዳበልካ
1: ሕራይ
0: ፅቡቕ ሰምዓካ ኣለኹ።
1: ሰላምታ ንኩሎም ሰማዕትና።
0: ፅቡቕ
1: ሓፋሽ ህዝብና ብሕድሪ ክጅምር መንእሰያት ክሓልፍ እቶም ኩሎም ብፀወታ ማሕበረኩም ዘለኹም ኣብ ሽግደስ ዘለኹም ሙክ ሰላምታ ይብፅሓልኩም። ከምኡ ውን ብሩኽ ቅነ ናፅነት ይግበረልና።
0: ፋንታስቲክ፣ ብጣዕሚ ፅቡቕ ንኩልና። ኦኬ፣ ብፃይ ስፋፍ ኣብቲ ርእስትና ክንምለስ። እቲ ብዛዕባ ባንዴራና ዘለና ክብሪ ወሰን የብሉን መግለፂ እውን የብሉን፣ ግን ኣብ ኣተሓሕዛን ኣብ ኣገባብ ኣጠቃቅማን ጉድለታት ይረአ እንድዩ። ነቲ ጉድለታት ከዓ ይህን ምሂን ኢልካ መትእርራም ከዓ ባህልና እዩ። ስለዚ ብወገንካ ብዙሕ ግዜ ይሰምዓካ እየ፣ ኣብ ፅሑፍቲ ፅሑፎ ኢኻ ጌጋታት ክትርኢ ከለካ ብዛዕባ ባንዴራ ተገዲስካ እውን ስእልታት ሰድድ ኢኻ እሞ ኣብ መንገዲ ራድዮ ጌርና ብዙሕ ሰብ እውን ስለድሰምዓና ሕጂ ከዓ መዓልቲ ናፅነትና ቀራረብ ስለ ዘሎ ብብዝሒ ስለንጥቀመሉ ባንዴራና ኣብ ኩሉ ስለ ንዝርግሓ ከመይ ከመይ እንተኾነ ዝሓይሽ ትጉድለታትና ብከመይ ክንእርሞ ናብኡ ታትገፅና ኢና ክንከይድ። ስለዚ መእተው ጌርካ ናብኡ ንክትኣቱ
1: ሃራይ ይኸኒ የለ ዝዕድል ስለ ዝሃብካኒ
0: ፀገም የለ።
1: ካልኣይ እውን ኣብዝ ሓለፈ ዋዕላ ናይ መንእሰያት ኣብ ጀኔቫ ዝነበረ ኣብኡ ንዛዕባ እዚ ገሊፀዮ ነይረ ነቶም ኩሎም መንእሰያት ልዕሊ 600 ዝኾኑ ከምኡ እውን ኣባላት ቤት ፅሕፈታትና ኩሎም ኣብኡ ነይሮም ካድራት። እቲ ንሪኦ ዓመት ዓመት በዓል ናፅነት ይመፅእ እንከሎ ቶርታ ኢና ንገብር። ኣብታ ልዕሊ ቶርታ ከዓ መንዴራ ናይ ኤርትራ ኢና ንስእል። ፀኒሕና ኩሉ ሰብ ተኣኪቡ ኩሉ ብኡ ዘሎ ተኣኪቡ ሻምፒዮን ይኸፍቱ ገሌ ይኸፍቱ ንዓ ከዓ ብኻራ ጌርና ነታ መንዴራና ንኸርፃ ማለት እዩ። እዚ ግቡእ ኣይኮነን። ምክንያቱ መንዴራኻ ምስልኻ እያ፣ መንዴራ ከዓ ብደም ዝመፀት እያ። መንዴራ መግነዜት ናይ ሰማታትና እያ። እዚ ኩሉ እናፈለጥና ካብ ፍቅሪ ዝተለዓለ እዩ እቲ ዝረአ ዝነበረ ተግባራት እምበር ብክፉ ኣይኮነን። እምበር ኣብቲ ዝሓለፈ እዋናት ኣብዚ ጀርመን ምሳና እውን እቶም ፅሪ ሃገር ዘለው ዝነበሩ ወይ ከዓ እቶም ኣድሓርሓርቲ ወይ ምስ ፀላኢ ኮይኖም ነታ መንዴራና ገሊኦም የንድድዋ ገሊኦም ከዓ ኣውዲቆም ኣብ መሬት ይረግፅዋ ስእልታት እውን ይዝርጋሕ ነይሩ። እዚ ይስምዓና ነይሩ። ግን ሕጂ ሕልፍ ሓሊፉ ነዛ መንዴራና ምስኪነይቲ እቲኣቶም የንድድዋ ወይ ከዓ ይረግፅዋ ንሕና ከዓ ኣብ በዓል ናፅነት ኣብታ ክብርቲ መዓልትናትና ኣብኡ ብኻራ ጌርካ ንምቑራፃ ግቡእ ኣይኮነን። ስለዚ እቲ ህዝቢ ከምኡ ይገብር እንከሎ ንሳኣን ፍልጠት እዩ እምበር ነታ መንደርኡ ኣናኣስኡ ማለት ኣይኮነን። ስለዚ ካብዚ ተግባራት እዚ ክንእርም ኣሎና ብዝብል እዩ።
0: ፅቡቅ
1: ተወሳኺ ክብላ ዝደሊ ኣብቲ ናይ 2015 ዝወፀ ሕጊ ኣብ ኤርትራ ብኣንቀፅ 123 እዩ ኣብቲ ናይ ገበናት ሕጊ ማለት እዩ። ንዛ መንዴራና ብሕማቅ ኣተሓሕዛ ብናይ ደይ ምስትብሃል ንኣብነት ጌጋ እንተገይሩ ናይርካ ዛ መንዴራና ንግሆ ትስቀል እንኮላ ሰብ ኩሉ ጠጠው ይብል ኣብ ቤት ትምህርትታትና ከይተረፈ ኣብ ኩሉ ኤርትራ ብሃገራዊ መዝሙር ትስቀል እንኮላ ናብ ደቅና ዝሓልፍ ዘሎ ነዚ ጌጋታት እንተተገይሩ ወይ ከዓ ንዛ መንዴረና ብሕማቅ እንተተተሓሒዛ ብገበን ከም ዝሕተት ዝብል እዩ ትሕጊ። ግን 2015 ሕጂ 26 ኢና ዘሎና ኣብዚ ደገ ዘለና ንሕና ከዓ ኣብ ኩሉ ዓለም ማለት እዩ ንዚ ተርእዮታት ዝብለካ ዘለኹ ይረአ ኣሎ። ስለዚ እዚኣ ኣነ ስለት ኩሉ ሻብ ትስምዓኒ ነይራ ግን ሓደ ሓደ እዋን ካብ ንክሓዝ ዝተላዓለ እዩ ኮርስ ንእዞም ሽማግሌታት ይኹኑ ብፆትና ኩሎም ብሓፈሻ ንዝበዓል ዘዳልዉ እዚ ኩሉ ገንዘብ እዚ ነታቶርታ ዝወፅእ ንዕኡ ገዲፍካ ነታቶርታካ ገዲፍካ እቲ ወፃኢታት ገንዘብ ንደቂ ሰማዕታት ንስድራ ቤት ሰማዕታት ወይ ንስንክልና ኣብኡ እንተዝኸይድ ዝሓሸ እዩ በዓልና ከዓ ብሕምባሻ ወይ ብክጫ ክነሕልፎ ንኽእል ኢና እዚ ስለ ዝኾኑ ንዛክን ክጠብ ስለ ዘሎና ኢለ እየ ኣነ ዘቕረብክዋ ሕማቕ እዩ እዚ ንደቅና ይሓልፈሎ ዝባህሊ እቲ ስለዚ ደው ክንብሎ ኣሎና ዝብል እዩ ትርእቶና እተይዝሃብክዎ
0: ኦኬ እታይ ስፋፍ ናይ ብሓቂ ፅቡቕ እንዲኻ ዘለካ እቲ ሓንቲ ድጠቐስካያ ግን ብምሉኡ ኣብ ኩሉ ከተማታት ይኹን ዓድታት ከምዚ ዓይነት ነገር ክግበር ከሎ ከምዚ ዝገለፅካዮ ብግርህና ሕብርና ብጣዕሚ እቲ ሕብሪ ባንዴራና ብጣዕሚ ፅቡቕ ስለ ዝኾነ ኣብቲ ቶርታ ከዓ እቲ ፅባቐ ጥራይ ስለ ዝረአ እምበር እቲ ብድሕሪኡ ዝመፅእ ምቁርራፅ ናይቲ ቶርታ ኣይረኣይን ስለ ዘሎ ብግርህና ዝግበር ነገር ስለ ዝኾነ እዚታት ሲ ትምህርቲ መድለየ ዶ ትብል ማለት ሲ ብከምዚ ጥራይ ደይኮነ ሲ ባንዴራና ሰዓቢ ክብሪ ዘለዋ ባንዴራ እያ ሕግታት እውን ኣለዉ ስለዚ ሲ ብኸመይ ገባቢና ክንእርሞ ብከምዚ ጥራይ እኹል ዲ ድኣ
1: ብግቡ እዚ ሪኢኻ ኣስተምህሮ ዝኾነ ነገር ኣስተምህሮ እንዲኻ ትገብር ሰሚናራ ዲኻ ትገብር ፍሉይ መደብ ዲኻ ትገብር ኣብቲ ሓፋሽ ክዝርጋሕ ኣለዎ ከምኡ እውን ደቅና ከምኡ እውን መንእሰያትና ሕድርና እምበር ሕጂ ከማን እዚኣ ማለት የቀኒየለ እዚ ዕድል ስለ ዝሃብካኒ ብኩሉ ሰብ ይሰምዓና ኣሎ ምናልባት ማንሓይም ከባቢኣ ይኸውን ግን ኣብ ኩሉ ንክዝርጋሕ ናይ ግድን ማለት ኢደይ ኢድካ ኢና እዚ ነገር እዚ ክእረም ዘለዎ እዩ ክመሃር ዘለዎ እዩ ምክንያቱ እታ እዛው ከብቲ መንዴራና ከም ኣብነት ክነግረኩም ቆብሮስ ዝበሃል ንፈልጣ ኢና ኣብ ማእኸላይ ባሕሪ ዘላ ሜዲተረይነር ቆብሮስ ኣብ ክልተ ዝተበቐለት እያ እቲ ደቡባዊ ክፋል ናታ ግሪክ እዮም ዘለዉ እቲ ሰሜን ከዓ ቱርክ ኣለዉ ከሳብ ሎሚ እቲ መሬት ናይ እቲ ሰሜን ዘሎ ብቱርኪ እዩ ተታሒዙ ዘሎ ናፅነታት ወስድ እንከላ እዚ ፀገም ስለዝነበረ እንታይ ክገብሩ ስለ ዘይፈለጡ ኣብታ ናቶም መንዴራ ናቶም ስእሊ ቅርፂ ናይታ ደሴት ቆብሮስ እዩ ከምዚ ናህና ደምና ባሕርና ሕርሻና መዓድና ዝብል ጨርሹ የብሎምን ከምኡ ውን ኣብ ንዚ ናይ ዩጎስላቪያ ኣብቲ ኩናት ዝካየድ ዝነበረ ኣብ በዓል ቦዝኒያ ኣብ ገለ ብገለ ንሶቪየት ምስ ደኸመ እንታይ ሽሙኽ ክመቃቁልዎ ተዓዲ ሕድሕድ ውግ ኣተስዮም ኣብኡ ብክንደይ ፀቕቲ በዓል ቦዝኒያ ገሌ ኮፍ ኣቢሎም ናይ ሕቡራት ኣሜሪካ ወላ እዛ ጀርመን እዚኣ ወላ ዩናይትድ ኔሽን ኩሎ እዚኣቶም መፂኦም ምስሊ ናይታ ዓዲ ማብ ናይቲ ናይ ዘን ዝብለኩም ዘለኹ ክፋላት ዝነበረ ናይ ዩጎስላቪያ ንሱ እዩ ከምኡ ውን ክከዋክብቲ ኣለዋ እቶም ብሄራት ኣብኡ ዘለዉ ክሳብ ሕጂ ኣብ ኩናት እዮም ዘለዉ ዋላ ብበረትከ ይኹን እምበር ኣብኡ እንታይ ሽሙሎ ከምቲ ናትና ጨሪሹ ኣይከነን ንሕና እዚኣ መንዴራና ብደምና ስለ ዝመፀት ንሕና ንበልፆም ማለት
0: እየ
1: ስለዚ ኣብዚ ኣብነታት ኣሎና እታ ናትና ግን እዚኣ ትኩሉ ምስሊ ናይ ሃይማኖት ዘይብላ ቁፅሪ ናይ 30 ዓመት ዝተቃለስናዮ ኣብኡሎ ማእኸል ዘላተን ሽዱሽተ ክፋላት ሃገርና ዘለዋ ካብ ዞባ ደቡብ ጀሚርካ ሰሜናዊ ደቡባዊ ቀይሕ ባሕሪ ጋሽበርካ ሰንሒት እዚ ኩሉታት ኣብኣ ኣሎ ስለዚ ሓሲብካ ዝተገበረ እዩ እቲ መንዴራ ናትና ክብርታትና ንሕሉ እዚኣ ከዓ መፂና ንሕና ክንቆርፃ ኣብታ መዓልቲ እቲኣ ተፀጊዕካ ገለ ኮርናዕ ትበኪ ከምኡ ትርኢ እንከለካ ወላ እቶም ሓለፍትና ብዓብዩ ዘክቲ ሒዞም ሻምፔን ሒዞም ኩላቶም ተዝብኡ ዘሎ ዳሕራይ ተዓዳደሉ ከዓ እዚ ክግበር የብሉ እዚ ነውሪ እዩ ነውሪ መግነዚት ናይ ሰማያታትና እያ ናህና እያ
0: ወ ብፀስፋ ሕጂ ከምዚ ኣቀዲምና ድበልናዮ ብምክንያት ቅነ معالتنا اصنتنا قارب سلو زلو مخا بعبي يفت بعالنا ون بتبق كتقب كابتقاب قبرخ توعر سلو زلو انا قربو سلو زلو نمبر كم تدقلت كايو بسفحو اب سمينارات اب تم طاولة كقبر كلو اب باندي نتا اب تطاولة نتا باندي رازر جحكا بلعليو كوبيانا يبون بولو ولا ماي مقبار ازون فتسيم قبولا يكونان اب تلعل باندي رازو خونان اگر كقبر جن እቲ ጉድለታት ብዙሕ ስለ ዝኾነ ከምዚ ቀዲምካ ትገለፅካዮ ኣብ ሰሚናር ጌርካ ትምህርቲ ክወሃብ ዝግበ እዩ ምክንያቱ ሕግታት እውን ስለ ደለዎ ናይ ሎሚ ግን ብዙሕ ደፍኣላ ዘለና ኩሉ ሰብ እውን ክሰምዓና ዝሰምዓና እዩ ከዓ ብኢንተርነት ብዕልፊ ብዙሕ እዩ ዝካፈል ስለዚ እዚ ትምህርቲ እዚ ኣዝዩ ኣገዳሲ እዩ ስለዚ ካልእ መደምደም እንድሕር ደይብልካ ኣብቲ ካልኣይ ትኽፋል ሕግታታ ዝብል ዘሎ ብስውእ بريغادر جنرال نغاش تسفاصيان زتصحفه حقتاتنا ايبانديرا نعوغازي قداس سلو زخونه ناوخن اتينامو ناي مدمدم تحت غبرلنا سخا
1: حراي اني ونزي عازانا مو داتا ادلايتيا كم حكمتن مغلصيتات لو غوللو حادي نعو تماهيرنا نعو ابغمت اتينا ابزخونه بحالاتنا كبرتنا تا ኣብ ግምት ኣቲና እዚኣ ናትና እያ ተኸዲንካያ ምኽካድ እዩ ካልእ ከዓ ንዚኣ ሓንቲ ክብላ ዝደሊ ቱርክን ቻይና ባህጊ ናይ ህዝብና ኣብ ፍቕሪ ናይ ዓዱ ዘለዎ ኣብ ግምት ኣእትዮም ንወገለ ከዓ ስስዓት ኤርትራውያን ኣብኡ ንሪኦ እንታይ እዩ ኣብ ጓንቴራ ናይ ሻሂ ኣብ ገሌታት ኣብ ብዙሕ ነገራት መንዴራ ናትና ተሳኢልካ ትሪያ ትርኢ ኣለኻ እዚ ከዓ ብቲ ዕዳጋ ይወርድ
0: ናይ ብሓቂ
1: ገለ ከዓ ስስዕወ ገለ ከዓ ስስዓት ገለ ንቻይና ይኸይድ ገለ ንስቶ
0: ፅላል ይሰርሕዎ
1: እወ
0: ክንደይ ነገር
1: በዓል ፅላል በዓል ገለ ድሓን እዩ ግን ኣብቲ ካሊእ እቲ ከምኡ ክኸውን ደይ ግባእ ሕሱር ስለ ዝኾነ ሰብ ኣብ ሎቆታ መሊኦም ንጀርመን የምፅዎ ንካልእ ቦታታት ዋብኡ ይሽየ ትረኽቦ ስለዚ ከምቲ ዝበልካዮ ኣብ ልዕሊ መንዴራና ኩባይ ሻሂ ወይ ቡን ገሊኦም ከዓ ቢራ ገሊኦም እናቐመጡ እዚ ግቡእ ኣይኮነን ስለዚ ኣብዚ ናይ ካርናቫል ኣብ ኣሜሪካ ዝግበር መንዴራ ናይ ኣሜሪካ ብታንቲ ከይተረፈ ገይሮም ተኸዲኖማ ትርኢ መንዴራና ብደም ዝመፀት እያ ብምዕምፃፅ እዚ ናይ ኣሜሪካ ሓምሳ ሃገራት ኣሎና ይብሉ ኣብትንታ ሽሙናቶም ተንኩለን ዘለዋ ሓምሳ እየን እወ ካብ ደቂ ዓዲ እዞም ህንዲ ንብሎም ፀለምቲ ምፂኻ ገለ ምፂኻ ናይ ዓመፅ መንዴራ እያ ከምዛ መንዴራና መንዴራ ሰላም ኣይኮነት ስለዚ ንቆጠር ንገዝእ እንከለና ከማ እንታይ ንገዝእ ከም ዘሎና ክንፈልጥ ኣሎና እምበር ጨርባሕ ገንዘብካ ከፊልካ ንሃገርካ እንታሽሙ ዝገብር ዘፅልም ንመንዴራኻ ወዳሕላይ መፂኻ ከዓ ተኸዲንካዮ ትኸይድ
0: ገርምዝሕዝን ኣሎ
1: ስለዚእወ እዚታት ስለ ዝረአ ካብኡ ከዓ ክንቅጠብ እምበር ምቕንዓት ይኹን ገለ ይኹን ዝግበር ዋላ ኩላትን ሕባትና ብፆትና ንዑ ተኸዲና ይ ደስ ይብለካ ግን ከዓ ዳሕራይ ተሓፂባ ኣብ ኣርማድዮ ክትቕመጡ ኣለዋ ኣብ ዝኾነ ይኮንካ
0: ዳሽሙ ትገብሮ ሕራይ ብፃይ ፅፋፍ ንዕኡ ድምልከት ኣብቲ ነጥብታት እውን ስለ ዘለና ስምዓኒ ኢኻ ተኸታተለኒ ግዜ እንተሎ ዘይልካ ድማ ተኣቶ ኣለና 25 ደቂቕ ንዑ ከምብበአ ኣብኡ ተመርኪስካ ሓዲስ ዝኽርተ ኣለካ ከማን ክንቅፅሎ ንኽእል ኢና ብዝኾነ ግን ኣብ ዝሰፍሐ ኮፍ ኢልና ብዛዕባ እዚ ፀቢቕና ክንዝቲ ብፍላይ ብፍላይ ኣብ ጀርመን ዘለና ብዙሕ በዚ መራኸቢታት እዚ ገይሩ ብዙሕ ሰብ ክመሃሮ ኣለዎ እቲ ንገብሮ ጌጋታት ኣዝዩ ብዙሕ ግን ከምቲ ዓንተ ወይ ዝበልናያ ናብ ፅባቐ ዝድሃበ እምበር ብተንኮል ከምዘይኮነ ኩሉ ሰብ ክርዳኣና ኣለዎ ብግርህና ዝግበር ነገር ምዃኑ እዩ ሕራይ ብፃይ ስፋብ ብጣዕሚ የ ደመስግነካ ተዳሊኻ ነዚ ከተቐርብ ምድላይካ
1: ኣነ ይቀኒ
0: ታንክ ዩ ኦኬ ሰላም መዓልቲ ስፋብ ቻውበን
1: ቻው ቻው
0: ሀ ሃሎ ስፋፍ ከትካ ዲኻ
1: መርሐባ
0: እሞ በዛ አላኻ ኦኬ በዛ ለም ማልቲ በማልቲ ዴታት ካነ ዴታት ካ ሐንቲ ናይ ክልተ ሰለስተ ደቂቅ መልእኽቲ ከተሐልፍ ማብቋ
1: ያ ሰላም ያ ኸይ አዴታትና ብጾትና ተለላ ነገ ነገዛ ርእሳ ሄባን
0: ያ
1: ሄባን ሄባን ትራህ ሰበይቱን አዳም ትራህ ከይኮነስ አደ ናይ ዝኹሉ ኣሕዛባት ኣብ ዓለም ካብ ንፍጠር ክሳብ ሕጂ ሄባን እያ ስለዚ ኣደ ዓንዱ ሕቆ ናይ ሓንቲ ስድራ ቤት ዓንዱ ሕቆ ናይ ሃገር
0: እያ
1: ተቃኒሳ ከዓ ናፅነታ ዘምፅአት እያ ክሳብ ሕጂ ኣዴታት እንተዘየለዋ ኤርትራ የላን ማለት
0: እዩ ሕራይ ስፋፍ
1: عودنا حمادي عودني اديتاتنا
0: اوكي كبتعمي يغني لنا صفاف كسباب قال ما دبنا نرخب تشاو دحن كن نصبح سنبت
1: تشاو ثانك
0: يو زهوركم سمعتنا اذا حجي خنا كايدو صنحنا بناي تليفون مس بتصاي صفاف كاب فرانكفورت يونيرو ابتا تقصل ناي بانديرانا يقريتا كالاي كفالا اغداس نطبتا تيدلو مس بانديرا زخيد اغداس نغر መጠን እቲ ባንዴራን ቁመት መስቀሊኡን ዓንዱን እዩ ዋላ እኳ ንውሓት ናይቲ ባንዴራ ዕፅፊ ናይ ግፍሒ ክኸውን ኣለዎ ዝብል ሓፈሻ ውረኣያ እንተሃለወ ቁመት ናይቲ ዓንዲ ሓዊስካ መጠን ባንዴራታት ካብ ሃገር ናብ ሃገር ይፈላለዩ ስለዚ እቲ ዝሓሸን ክኸውን ዘለዎን ናይ ቤተ መንግስቲ ባንዴራ ንውሓትን ግፍሕን ከምኡ ውን ቁመት ናይቲ መስቀሊኡ ዓንድን ሓንሳብ ምስተወሰነ ካብኡ ንድሓር በብቁርብ እናጎደልካ ናብቲ ናይ መወዳእታ ባንዴራ ክትስቀል ዝፍቀደላ ትካል ምብፃሕ እዩ ስለዚ ኣብዚ ፅሑፍ እንታይ ይብለና ንኣብነት ኣብ ቤተ መንግስቲ መጠን ባንዴራ መስቀሊኡን ምስተወሰነ ብማዕረ ናይ ኩሎም ሚኒስትርታት ይምረፅ ባንዴራ ሚኒስትሪ ምክልኻል ምስተፈልጠ ናይ ሓይሊ ምድርን ሓይሊ ባሕርን ሓይሊ ኣየርን መጠን ባንዴራታት ብማዕረ ይስራዕ ቀጺሉ ባንዴራ ኮራት ክፍላተ ሰራዊት ብርጌዳት ኣብ መወዳእታ መጠን ባንዴራ በጦርኒታት ይውስን ስለዚ ኣብ ናይ መወዳእታ እቲ ንባንዴራ ዝምልከት ሓፈሻዊ ሕጊ ከነንብቦ ኢና ክንግደሰሉ ከዓ ንሕብር ቀዳማይ ንባንዴራኻ ምኽባርን ብጥንቃቐ መሓዝን ምልክት ሓርበኝነት እዩ ይብል ካልኣይ ሃገራዊ ባንዴራ ከም ልሙድ ካብ ንጉሆ ሰዓት 8 ክሳብ ሰዓት 6 ምሸት ተሰቂላ ከተንበልብል ዝግባእ ኣብ ፍሉይ ፅምብላት ግን ዋላ ለይቲ እውን ከተንበልብል ትኽእል እያ እዚ ለይቲ ከተንበልብል ትኽእል እተኮይና ግን እቲ ፅምብል ንላዕሊ ዝበርሀሉቸ ክህልዎ ከም ዘለዎ እዩ እቲ ሕጊ ዝምህረና ሳልሳይ ኣብ ገለ ሃገራት መራሒ ሃገር ክገይሽ ከሎ ባንዴራ ካብ ቤተ መንግስቲ ትወርድ እያ ኣብ ካልኦት ሃገራት ከዓ ይህሉ ኣይሃሉ ኩሉ ሻዕ ተንበልብል ራብዓይ ሃገራዊት ባንዴራ ኣብ መቃብር ሰማእታት ለይትን መዓልትን እያ ተንበልብል ኣብ ግዜ ለይቲ ግን ናብታ ባንዴራ ገፁ ዘበርህ መብራህቲ ወይ ፓውዛ ክውላዕ ኣለዎ ሓምሻይ ናይ ብዙሓት ሃገራት ባንዴራታት ኣብ ሓደ ትካል ምዝስቀላ ናይቲ ዝስቀላሉ ዓንዲ ቁመትን መጠን ናይተን ባንዴራታትን ማዕረ ክኸውን ኣለዎ ሻድሻይ ኣብ ውሽጢ ሃገር ባንዴራኻ ምስ ባንዴራ ካልኦት ሃገራት ትስቀለሉ ኩነታት እንተጋጢሙ መጀመርያ ባንዴራኻ ቀዲማትን ትስቀል ኣብ ምውራድ ክኸውን ከሎ ኸዓ ድሕሪ ኩሎን ትወርድ ሻብዓይ ኣብ ግዜ ሃገራዊ ፅምብል ሰልፈኛ ሰራዊት ብቕድሚት መራሒ ሃገርን ካልኦት ሰበስልጣንን ክሓልፍ ከሎ እተን ካልኦት ባንዴራታት ክደና ከለዋ ባንዴራ ሃገር ግን ቀኒዓ ትሓልፍ ሻምናይ ኣብ ግዜ ሃገራዊ ሓዘን ሃገራዊት ባንዴራ ኣብ ፍርቂ ዓንዲ ክትስቀል ወይ ክትወርድ ከላ ወይ ድማ ኣብ ህዝባዊ ፅምብል ብኣባላት ሓይልታት ምክልኻል ተዓጅባ ክትሓልፍ ከላ እዚ ስዕብ መስርሕ ይፍፀም ሀ ኩሉ ሰብ ተሲኡ ብሰጥበል ደው ይብል ለ ኩሎም ወተሃደራት ሰላምታ ይህቡ ሐ ኩሎም ቆቢዖም ማውፂኦም ብፀይጋማይ ኢዶም ይሕዝዎ የማናይ ኢዶም ከዓ ኣብ ኣፍ ልቦም የንብሩ መ ቆብዕ ዘይብሎም ሲቪላውያን ግን የማናይ ኢዶም ጥራይ ኣብ ኣፍ ልቦም የንብሩ ረ ደቂ ኣንስትዮ ጉልባበን ከይቀልዓ ኣብዚኣ ንረዳእ ደቂ ኣንስትዮ ጉልባበን ከይቀልዓ የማናይ ኢደን ጥራይ ኣብ ኣፍ ልበን የንብራ ታሸዓይ ሃገራዊ መዝሙር ክዝመር ከሎ ሀ ወታደራት ኩለም በሰጥመል መዝሙር ክሳብ ዝውዳ ሰላምታ ይህቡን ይዝሙሩን ለ ሲቪላውያን ኩለም የማና ኢደም አፍልቦን በመግባር ይዝሙሩ አሽራይ ነሃገራው ባንዴራ ኩዋሃብ ዘለው ወክብሪ ሀ ሃገራው ባንዴራ አብልዕልን የሓደ ሓርበኛ ሳንዱቅ ሬሳ ክቕመጥ ቅቡሉን ንቡሩን እኳ እንተኾነ ግብኣተ መሬት ሬሳ ክፍፀም ከሎ ግን ባንዴራ ሓመድ ንኸይትንክፍ ኣድላይ ጥንቃቐ ክግበረሉ ኣለዎ ለ ሓደ ሓወልቲ ክምረቕ ከሎ ሃገራዊ ባንዴራ ግቡእ ናይ ክብሪ ቦትኡ ድኣ ክሕዝ ኣለዎ እምበር ከም መሸፈኒ ናይቲ ሓወልቲ ክኸውን የብሉን ሐ ሃገራዊ ባንዴራ ንዝኾነ ይኹን ህያብ ከም መጠቕለሊ ከም ሙሉእ ክዳን ስፖርተኛታት ወዘተ ተሰፊዩ ኣብ ጥቕሚ ክውዕል የብሉን ከም ንኣሽቲ ምልክታታት ግና ኣብ ዩኒፎርምታትን ክዳውንቲ ስፖርተኛታትን ክጥቃዕ ወይ ክስፈይ ክኽኣል ሃገራዊ ባንዴራ ብዝኾነ ይኹን መልክዕ ንዕላማ መወዓውዒ ክውዕል የብሉን 11 ንሃገራዊ ባንዴራ ዝግበረሉ ጥንቁቕ ኣታሕዛ ሀ ሃገራዊ ባንዴራ ካብ መስቀሊኡ ዓንዲ ምስ ወረደ ብዝግባእ ተዓፂፉ ክቕመጥ ኣለዎ ለ ሃገራዊ ባንዴራ ምዝኣርግ ክስፈ ምዝረስሕ ክሕፀብን ክስታረርን ኣለዎ ሐ ሃገራዊ ባንዴራ ፈፂሙ ምዝኣርግን ዝበላሾን ግን ኣብ ክውል ዝበሎ ቦታ ብምዃን ክቕበር ወይ ድማ ክነድድ ኣለዎ ይብል ሓፈሻዊ ሕጊ ባንዴራታት ብኣጠቃላለ ኤርትራውያን ንባንዴራና ክንፈቱን ከምነኽብርን ርዱእ ክኸውን ከሎ ንባንዴራና ከም ፅላል ገምገም ባሕሪ ኣባራትን ካልእ መዘናግዒ ቦታታትን ምጥቃም ግን ቀልጢፉ ክእረም ዘለዎ ተርእዮ እዩ ፅሑፍና ንምቕጥቕላል እምበኣር ትርጉም ባንዴራና ብዝግባእ ክንፈልጥ ንሃገራዊ መዝምርና ብፅቡቕ ተረዲእና ኣብ ኩሎም ዘባዊ ህዝባዊ ፅምብለታት ክንዝምር ደረጃታት ባንዴራታትና ድማ ብዝግባእ ክንሰርዕ ይግባእ ክቡር ስውእ ብሪጋደር ጀነራል ነጋሽ ተስፋፅን እዚ ትምህርቲ እዚ ቅድሚ 12 ዓመት ዝሃበ እዩ ስለዚ ኣዝዩ ገዳሲ ትምህርቲ እዩ ጉዳይ ባንዴራና ፀቢቕና ክንፈልጦ ኣለና ኣብ በዓላትና እውን እንተኾነ ንዕኡ ዝከታተል ምስቲ ናይ ባህልን ኮሚቴ ኮይኑ ዝሰርሕ ዝጥምት ፍሉይ ኣካልን ወይ ውልቀሰብን ክህልወና ኣገዳሲ እዩ

ዝኸበርኩም ሰማዕትና እዚ ናይ ሎም መዓልቲ ደርፍታት ብምሉእ ዘቕረብናዮ ብምኽንያት መዓልቲ ድታት ንዴታትና ዝጠቅስ ደርፍታት ጥራይ እዩ ዘለና ንሱ ጥራይና ተቐሪብና ዘለና። ስለዚ ካብዚ ቀፂልና ኣብታ ናይ ንዴታት ትጠቅስ ፅሑፍ ናብኡ ክንኣትዩ ኢና። ቅድሚያ ግን ሓንቲ ሓበሬታ ኣለና። ከም ዜና እውን ክቐርብ ዝግብኦ ትማሊ ቀዳም ናይ ወፃእተኛታት ብእኩብ ተኣኪቦም ነናቶም ልሊ ዝገብርሉ ናይ ምግብና ይኹን ናይ ሳዕስዒት ይኹን መደባት ኣብ ከተማ ማንሃይም ብውዕውዕ መንፈስ ተኻይዱ ኣብኡ ኩሎም ተምሃሮ ቤት ትምህርቲ ቋንቋ ዴ ከምኡውን ኣዴታት ደቂ ኣንስትዮና እውን ኣብኡ ብምክፋል ናይ ብሓቂ ፅቡቕ ዝኾነ መደብ ተኻይዱ ከም ኤርትራውያን መጠን እውን ኣብኡ ብብዙሕ እኳ ኣይንበር እምበር ተኻፋልነት ነይሩ ብዙሕ ሰብ ውን ተኻፊልዎ። እቶም ቆልዑት ከዓ ብፍላይ እቶም ተስፋ ዘለዎም ቆልዑ ብፅቡቕ ጌርካ ኣገባብ ኣወዳድባ ኣዕቢኻ ኣሰልጢንካ መዓት ስራሓት ክሰርሓ ዝኽእል ዕቑር ሓይሊ ዘለዎም ቆልዑ ኣብኡ ውን ይረኣያ ኣለዋ። ስለዚ ብጣዕሚ ፅቡቕ መደብ ከም ዝነበረ ኣብዚ ክንገልፆ ንፈቱ። ካልእ ከም ሓበሬታ ሎሚ ኣብ ቴሌቭዥን ኣኣርዴ ካብ ሰዓት 6 ፈርቓን ክሳብ 7:15 እዩ ሰዓት ከይንጋገ ኣብ ቬልትሽፒግል ብዛዕባ ንኤርትራ ዝጠቅስ መደባት ኣሎ። ኣብቲ ኣርእስቲ ካብትና ኣርእስትናታቶም ኤርትራ ዝብል ኣብኡ ክትርእኹም። ስለዚ ንዕኡ እውን ንካታተሎ

ጅግንነት ቀዳሞት ደቀንስቲዮ ጓለንስቴቲ አደ ኾይና ንደቃ ንበዓል ቤታ ሕዋታን ኣሓታን ኰታን ሙሉእ ሕብረተሰብ ደኺመ ከበለት ብፍቕርን ሓልዮትን ተገልግል ርህርህቲ ፍጥረት እያ። ብዙሓት ለባማት ንጓለንስተይቲ ክገልጽዋ እንከለዉ ኣደ ብርሃን ገዛ፣ ኣደ ዓንዲ ገዛ ኣይብልዋ። ቈልዓ ካብ ተወለደሉ ዕለታት ሒዛ ንሙሉእ ዕድሚኡ ዝጓዓዘሉ ቕኑዕ መንገዲ ህይወት እተርእዮ ናይ ፈለማ መምህሩ ኣደ እያ። ኣደ ካብ ማሃይምነት ተናጊፋ ብፍልጠትን ትምህርትን ክብ ንኽትብል እንከላ ብሉፃት ንቑሓትን ለባማትን ቈልዑ ወይ ወለዶ ንሕብረተሰብ ተበርክት። እዚ ድማ ምዕቡል ሕብረተሰብ ኣብ ምምጻእ ጓለንስተይቲ ዓብ ግደን እጃምን ከም ዘለዋ እዩ ዘብርሃልና። እንተኾነ እታ ክንዲዚ ዝኣክል ኣገዳስ ዘለዋ ጓለንስተይቲ ወይ ኣደ ኣብ ሕብረተሰብ እቲ ዝግባእ ክብረት ይኹን ጻማ ክትረክባ ይጸንሐትን ክበሃል ይከኣል። መግዛእቲ ኣባታዊ ወይ መስፈናዊ ስርዓት ዝጠንቅቁ ድሑራት ተሓሳስባታት፣ እምነታት፣ ባህልታትን ልምድታትን ድማ ገለ ካብቶም ጓለንስተይቲ ኣብ ሕብረተሰብ ግቡእ ማሕበራዊ ቦታኣ ወይ ደረጃኣ ከይትሕዝ ክዕንቅፁ ዝፀንሑን ዘለውን ምኽንያት ከም ዝኾኑ ይእመን። ብዙሓት መንግስትታት ብጉዳይ ደቂ ኣንስትዮ ዝግደሰ ሓያለ ማሕበራትን ውዳባታትን ከዓ ነዚ መሓንቆታት እዚ ንምእላይ ኣብ ቀጻሊ ቃልሲ ይርከባ። ናብ ሃገርና ምልስ ኢልና ምስ ንምልከት ክንዮዚ ኣርዑት መግዛእቲ ኢትዮጵያ ንምስባር ኣብ ዝተኻየደ ልዕሊ ርብዕ ዘመን ዝወሰደ ዕጥቃዊ ቃልሲ ዝተሳተፋን መስተንክር ቅያታት ዝፈፀማና ሸሓት ደቂ ኣንስትዮና ኣብ ዝተፈላለየ ዘመናት ጀጋኑ ሰብ ታሪክን ዝኾና ብዙሓት ደቂ ኣንስትዮ ከም ዝነበራ ናይ ዝንቶ እዩ። የግዳስ ታሪክን ቅየአንን ብግቡእ ክተተረኸ እዩ ተጎሲዩ ክሓልፍ ጸኒሑ። በዚ ከዓ ስእሊ ታሪክና ምሉእ ኮይኑ ክረአ ኣይጸንሐን ክበሃል ይከኣል። ካብቲ ብዙሕ ኣብነታት ታሪክ ደቂ ኣንስትዮ ሃገርና ውሕድ ንምጥቃስ ኣብታ ብ1905 ብኢጣልያዊ ሪፋሎ ፔሪሲ ተፃሒፋ ዝተሓትመት መረምላሽ ዘርእስታ ኣገዳሲት መፅሓፍ ተመዝጊቡ ዘሎ ዝርከብ ሓፂር ታሪክ ኣደ ወይዘሮ ኢለን ሓጎስ ኣደ ራእሲ ወልደ ሚካኤል ሰሎሞን ምርኣይ ይከኣል። ኣብ 1837 ዓ.ም ኣይተ ሰሎሞን ኣቦ ራእሲ ወልደ ሚካኤል ብሰንኪ እርጋንን ሕማምን ክልተ መንእሰያት ኣወዳት ገዲፎም ሞቱ። ወልደ ሚካኤል ወዲ 15 ዓመት፣ መርእድ ድማ ወዲ 14 ዓመት ነበረ። ኣይተ ሰሎሞን ክመቱ እንከለዉ ውክልና ደቆም ንበዓልቲ ቤቶም ንወይዘሮ ኢለን ሓጎስ እዮም ለበብኦም ገዲፎም። ወይዘሮ ኢለን ብዝነበረን በሊሕ ኣእምሮ ተባዕ ባህርያትን ደረጃን ክብ ናይ ምባል ድልየተን ድሕሪ ሞት በዓል ቤተን እቲ ንበኽሪ ውላደን ማለት ኣይቶ ወልደ ሚካኤል እዩ ዝብፅሖ ኢለን ዝፅበይኦ ዝነበራ ስልጣን ወይ መዝነት ናብ ደጋት ሃይለ ዝተባህሉ ብምትሕልላፉ ቅሳነት ኣይረኸባን። በዚ ከዓ ወይዘሮ ኢለን ድኻመን ከይፀብፀባ ስልጣን ንውላደ እዩ ዝግባእ ንምባል ናብቲ ሽዑ ጎይታ ትግራይ ዝነበረ ደጃሽ ውበ ኸዳ። ኣብቲ ዓዲ ብዝበፅሐ ግን ሕግን ልምድን ድማ ወይዘሮ ኢለን ዕድመ ወደን ንዓቕመ ምምሕዳር ክሳብ ዝበቅዕ ኣብ ክንዲ ወደን ባዕለን ስልጣን ሒዘን ከም መሓደራ ተፈቕደለን። እቲ ዝተውሃበ ግዝኣት ጥንታዊ ሓማስየን ማለት ክሳብ ምኽዓው ቆላ እዩ ነይሩ። ወይዘሮ ኢለን ነቲ ዝተፈቕደለን ግዝኣት ሓማስየን ንምምሕዳር ሓደ እሙን መኮንናን 10,000 ኣቢሎም ዝግመቱ ወተሃደራት ኣኸቲሉ ኣሰነየን። እዚ ውሳኔ ግን ኣሉታዊ ሳዕቤናት ይኸቲሉ። እቲ ምንታይ ሲ ብኣንጻር እቲ ዝፀንሐ ልምድን ባህልን ሓማስየን ብሰበይቲ ምምሕዳር ማለት ከም ውርደት ተቆፂሩ ስለ ዝተነፅገ ኮይኑ ድማ ጸላእተን እንዳሃዘጋ ኣብ ጉራዕ ኣድብዮም ጸኒሖም ናብ ኩናት ኣእተውዎን። ተራር ሰበይቲ ብምንባረን ግን ጥቕመንን ጥቕሚ ደቀነን ንኽውሕሳ ብረት ኣብ ምልዓል እውን ኣይሰነፋን። ንኣብነት ኣብ ኩናት ዓደዝየን ባዕለን ሰራዊተን መሪሐን ኣንጻር ተቃወምተን ገጢመን ስዒረን እየን። ከምኡውን ነቲ ብድሕሪ እዚ ዝሰዓበ ኩናት ምስጓግ ኣንጻር እቶም ብኣይተ ኣሉላ ሓው ደጊያት ሃይሉ ዝተመርሐ ተቃወምቲ ባዕላ እያ ኩናት መሪሓ። ወይዘሮ ኢለን ኣብቲ ናይ ብረት ግጥም ልክዕ ከምቲ ዋዕሩ ኣንበሳ ኮራኮር ሽደና መሪሓ ናብ ሃድን ጥበባት እትመሓላለፍ ነቲ መንእሰይ ዝነበረ ውላደን ወልደ ሚካኤል ማለት ራእሲ ወልደ ሚካኤል እውን ምስአን ናብ ኩናት የወፍርኦ ነበራ። ከምኡ እናገበራ ከዓ መወዳእታ ክሳብ ኣብ ደረጃ ራእሲ ኣብፅሐኖም። ኣብ መወዳእታ ወይዘሮ ኢለን ካብ ጸላእተን ሃዲመን ኣብ ቤተ መቕደስ ማለት ቤተ ክርስትያን እየን ተዓቒበን ነይረን። ኮይኑ ግን
ጸላእተን ነተናዒቕባ ሰብኣውን ሕጋውን ክብርታት ጥሒሰን ካብ ቤት መቕደስ ኣውፂኦም ነቶም ቀንዲ ጸላእተን ኣረከብዎን ንሳቶም ከዓ ኣሲሮም ብዘስካሕክሕ ኣሳቂዮም ኣርመናዊ ብዝኾነ ኣገባብ ቀተልዎን። እቲ ዘገርም ግን ኣብ ሕብረተሰብና እቲ ብሰፊሑ ኣብ ሕብረተሰብና እቲ ብሰፊሑ ወልደ ሚካኤል ደኣ እምበር ታሪክ ወይዘሮ ኤለን ኣይኮነን ብመሰረቱ ጅግነት ናይ ወይዘሮ ኤለን እዩ ንራእሲ ወልደ ሚካኤል ከፍልጠን ኣብ ደረጃ ርእሲ ከብፅሐን ዝነበረ ቀዳሞት ወለድና ንርስቲ ማጎታል ኣንስቲ ዝበልሉ እውን በዚ ምክንያት እዩ። ዝኸበርኩም ሰማዕትና እዛ ፅሕፍቲ ናይ ብሓቂ ገዳሲቲ ኣብ ጋዜጣ ሓዳስ ኤርትራ ኣለኩም ተንብብዋ እንትኽእሉ ኢኹም።